ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቀሰው መከረኝ እንዲህ ሲል መከረኝ

እያለ ሲመስል እየተማረረ ውሻዬና ከፌ ጫወት ነበር ይመክረኛል ሰማው በስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ ዋው